0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ እንደምን አላችሁ? ሰኔ 19 ነው ዛሬ 2018። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን ህዝባዊ ወያኔ ሓርነት ትግራይ ህወሓት አዲስ የደነገገውን ህግ እንዲሽር ሁማን ራይትስ ዎች ያቀረበውን ጥያቄ ውድቅ ማድረጉን የሚተነትነውን ዘገባ ያስቀድማል። የጋምቤላ ብልጽግና ፓርቲ ጽፈት ቤት ከተቃዋሚ ፓርቲዎች ጋር ተባብሮ ለመስራት ቃል መግባቱ፣ ደቡብ አፍሪካ የሚኖሩ ኢትዮጵያውያን ጥቃት ይደርስብናል የሚለው ስጋታቸው መናሩ፣ የመረጃ ጥቅም፣ የአፍሪካ አቅምና ዝግጅት እንዲሁም የዓለም የእግር ኳስ ዋንጫ ግጥሚያን የሚቃኙ ዘገቦችና አጭር ውይይት አሉት። የውይይት ማስታወቂያም አለን። ሳምንታዩ ከወጣቶች ዓለም ከሰርከስ ደሴ መስራች አሰልጣኝና አባላቱ ጋር ነው የሚያስተዋውቀን። ከዓለም ዜናን ጀምር የዕለት ተረኛ ማን ተጋፍቶት ስለሽ ያሰማናል።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና። ህዝባዊ ወያኔ ሓርነት ትግራይ ህወሓት የግዳጅ ምልመላና ጦርነት አዋጁን ይሰርስ ሲል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሁማን ራይትስ ዎች ላወጣው መግለጫ ምላሽ ሰጠ። የትራምፕ አስተዳደር ዩናይትድ ስቴትስ የሚኖሩ 350,000 ሄይቲያውያንና 6,000 ሶሪያውያን ከአገር በግዳጅ እንዳይባረሩ ከለላ ይሰጥ የነበረውን ህግ ለመሰረዝ የጀመረውን እንቅስቃሴ የዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደሚደግፍ አሳወቀ። በቬንዙዌላ በደረሰው ርዕደ መሬት የሟቾች ቁጥር ዛሬ አርብ በእጥፍ ጨምሮ 589 መድረሱ ተዘገበ። የህይወት አድን ሰራተኞች በከባድ መሳሪያዎች እንዲሁም በእጃቸው ሳይቀር ሰዎችን ከፍርስራሾች ውስጥ ለማውጣት እየተረባረቡ መሆናቸውም ተገልጧል። ዜናው በዝርዝር። ህዝባዊ ወያኔ ሓርነት ትግራይ ህወሓት የግዳጅ ምልመላና ጦርነት አዋጁን ይሰርስ ሲል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሁማን ራይትስ ዎች ላወጣው መግለጫ መልስ ሰጠ። በጉዳዩ ላይ ለዶቼ ቬለ አስተያየት የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም መግለጫው የተጋነነና መሬት ላይ ያለውን እውነታ ያላገናዘበ ብለውታል። ምልመላውን በተመለከተም እንደ ብሔር ሊመጣብን የተዘጋጀውን አደጋ ለመቀልበስ የሚደረግ ሲሉም አብራርቷል። ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር ካስወገደ በኋላ ያዘጋጀው ረቂቅ አዋጅ ማንኛውንም ሰው በተለይም ወጣቶችን ወደ ወታደራዊ ስልጠና እንዲገቡ የሚያስገድድ ነው ተብሏል። በሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ወይዘሪት ላቲሻ ባድር አዋጁ በኤርትራ ካለውና ለበርካታ ዓመታት ከቆየው የብሔራዊ ወታደራዊ አገልግሎት ደንብና አዋጅ ጋር ተመሳሳይነት ያለው መሆኑን ለዶቼ ቬለ ተናግሯል። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው አዋጅ ገቢራዊ እንዲሆን ከጸደቀ በኋላ በክልሉ ውስጥ በሚገኙ የማህበረሰብ አባላት ዘንድ ከፍተኛ ስጋት መፍጠሩን ደግሞ የክልሉ ነዋሪዎችና የህግ ባለሙያዎች ለዶቼ ቬለ መግለጣቸው ይታወሳል። ሱዳን ውስጥ የሚፈጸመው ብርቱ የሰብአዊ መብት ጥሰትን ለመቀልበስ ዓለም አቀፉ ማህበረሰብ አፋጣኝ እርምጃ እንዲወስድ ሲሉ የሰብአዊ መብት ተሟጋቾች ጠየቁ። አምነስቲ ኢንተርናሽናል እና ሁማን ራይትስ ዎችን ጨምሮ 38 ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች በሱዳን የኤል ኦበይድ ከተማ ያንዣበበ ያሉትን ብርቱ በደል ዓለም አቀፉ ማህበረሰብ እንዲቀለብስ ዛሬ አርብ ጥሪ አስተላልፏል። ድርጅቶቹ ባስተላለፉት ግልጽ ደብዳቤ ብርቱ በደልን ለመከላከልና ተጠያቂነት ጠንካራ እርምጃ ውሰዱ ሲሉ ለዓለም አቀፉ ማህበረሰብ ጥሪ አስተላልፏል። በሱዳን የደቡብ ኮርዶፋን ግዛት ስልታዊ የሆነችው ከተማ ለወራት በሱዳን የፈጥኖ ድራሽ ኃይላት ታጣቂዎች ተከባ መቆየቷ ስጋት አጭሯል። የተባበሩት መንግስታት ድርጅት ከአንድ ዓመት ከአራት ወራት በፊት የው ታጣቂ ቡድን ኤልፋሻር የተባለችውን ከተማ ከቦ ከቆየ በኋላ ያደረሰው አይነት ብርቱ የዘር ፍጅት በኤል ኦቤድ ከተማም እንዳይከሰት ሲል አስጠንቅቋል። ቱኒዚያዊቷ ታዋቂ የመብት ተሟጋች ሲሃም ቤን ሴድሪን የ25 ዓመት እስራት ተፈረደባቸው። የመብት ተሟጋቿ የአገሪቱን የሽግግር ፍትህ በመጨረሻ ዘገባ በክፍል አላስተዋለም በሚልም ተከሷል። የ75 ዓመቷ የመብት ተሟጋች የፍርድ ቤቱ ውሳኔ ከፍትህ ጋር ግንኙነት የለውም ሲሉ ለዜና አውታሮች ተናግሯል። በአረባዊት መንግስት የተቋቋመው የእውነትና የክብር ኮሚሽን ፕሬዝዳንት የነበሩት ሲሃም ቤን ሴድሪን የመንግስት ተቋማት በስልጣናቸው ለመቆጣጠር የሚፈልጉ ያሏቸው ባለስልጣናትን የኮሚሽኑን ስራ ዋጋ ለማሳጣት እየሞከሩ ነው በማለትም ወቅሷል። መቀመጫውን ፓሪስ ያደረገው ዓለም አቀፍ የሰብአዊ መብቶች ፌዴሬሽን በበኩሉ ሲሃም ቤን ሴድሪን ላይ የተላለፈውን የፍርድ ቤት ውሳኔ መሰረተ ቢስ ሲል አጣጥሏል። ቤን ሴድሪን ይመሩት የነበረው ኮሚሽን የዛሬ 6 ዓመት ባወጣው የመጨረሻ ዘገባ የቱኒዚያን ሙሰኛ ጨቋኝና ባገነን ስርዓት ማፍረስ ይገባል ለሚል ጥሪ ማስተላለፉ ይታወሳል። ቱኒዚያዊቷ ታዋቂ የመብት ተሟጋች ለቀረቡባቸው ክሶችና ለተላለፈባቸው የእስር ውሳኔ ይግባይ ለማለት መዘጋጀታቸውን ተናግሯል። የትራምፕ አስተዳደር ዩናይትድ ስቴትስ የሚኖሩ 350 ሺህ ሄቲያውያንና 6000 ሶሪያውያን ከአገር በግዳጅ እንዳይባረሩ ከለላ ይሰጥ የነበረውን ህግ ለመሰረዝ የጀመረውን እንቅስቃሴ የዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደሚደግፍ ትናንት አሳወቀ። በ6-3 የወጋ አጥባቂዎች አባላት የበላይነት የተሞላው የዚህ ጠቅላይ ፍርድ ቤት ድጋፍ ጊዜያዊ የህግ ከለላ በእንግሊዘኛ ምጻሩ TPS ላይም ተጽዕኖ ሊኖረው እንደሚችል የፈረንሳይ ዜና አገልግሎት ዘግቧል። ጊዜያዊ የክልላው ኢትዮጵያን ጀምሮ ዩናይትድ ስቴትስ የገቡ ከ10 በላይ አገራት ከ1 ሚሊዮን በላይ ዜጎችን ተጠቃሚ አድርጎ እንደቆየ ይታወቃል። የትራምፕ አስተዳደር የጊዜያዊ የክልላ ጥቅምን በጊዜያዊነት ካገደባቸው አገራት መካከል ከሶሪያና ከሄቲ በተጨማሪ ኢትዮጵያ፣ ሶማሊያ፣ ደቡብ ሱዳን፣ ካሜሩን፣ አፍጋኒስታን፣ ሆንዱራስ፣ ሚያንማር፣ ኔፓል፣ ኒካራጓ፣ ቬኔዙዌላና የመን ይገኙበታል። ይህ ከቦን ከተማ የራይኖን ዛቅራቢያ የሚተላለፈው የዶች ቬለ የዓለም ዜና ነው። በመላው አውሮፓ የሚገኙ የጤና ባለሥልጣናት ገዳዩ የሙቀት ማዕበል በአህጉሪቱ በተስፋፋበት ወቅት ዛሬ አርብ በርካታ የተለያዩ እርምጃዎችን ወሰዱ። ፈረንሳይ ውስጥ አልኮልን ለማገድ እንዳሳሰባቸው እንዲሁም በጋራ የሚሰባሰቡ ዝግጅቶች እንዲሰረዙ እንዳስገደዳቸው ሮይተርስ የዜና ምንጭ ዘግቧል። እጅግ ብርቱ የሙቀት ወጀብ ጀርመን ውስጥ ደግሞ አስፋይ በተባለው አውራ ጎዳና ላይ በርካታ የተሽከርካሪ መተላለፊያ መንገዶች መጨራመታቸው፣ መሰንጠቃቸው ብሎም መቅለጣቸው ተዘግቧል። ሙቀቱ ባየለበት የጣሊያኗ ሮም ከተማ የሙቀት ወጀቡን ለመቋቋም እንቅስቃሴዎች እየተደረጉ መሆናቸውን የከተማይቱ ከንቲባ ሮቤርቶ ጓልቲየሪ አሳውቋል።
3: Quindi stiamo affrontando la situazione con tanti
4: ሁኔታውን በበርካታ ነገሮች እየተጋፈጥነው ነው። ውሃን ወደ ጭጋግነት እየለወጥን የምንረጭበት ስልትና የማቀዝቀዣ ቦታዎችም አሉን። የውሃ አስተዳደር ኩባንያችን ጎዳናዎችን በውሃ ማጠብ ጀምሯል። እድሜያቸው ለገፋ ሰዎችም በነጻ ወደ ዋና ስፍራ የሚገቡበት መርሃ ግብሮችን አሰናድተናል።
3: Mandare gratuitamente gli anziani nelle piscine.
2: ሙቀቱ እጅግ ከማየሉ የተነሳ የኦስትሪያ ብሔራዊ የባቡር መጓጓዣ ባለስልጣን የባቡር ሐዲዶች በሙቀቱ የተነሳ በቀጣይ ቀናት ሊጨራመቱ እንደሚችሉ አስጠንቅቋል። ፈረንሳይ ፓሪስ ከተማ ውስጥ ብቻ በድንገተኛ መንከባከቢያ ክፍል ገብተው የነበሩ 55 ሰዎች በ24 ሰዓታት ልዩነት ብቻ መሞታቸው ተገልጧል። በአብዛኛው የአውሮፓ ሀገራት የሙቀት ማዕበሉ ከ40 ዲግሪ ሴንቲግሬድ የደረሰባቸው እንደነበሩም ተዘግቧል። በቬኔዙዌላ በደረሰው ርዕደ መሬት የሟቾች ቁጥር ዛሬ አርብ በጥፍ ጨምሮ 559 መድረሱ ተዘገበ። የህይወት አድን ሰራተኞች በከባድ መሳሪያዎች እንዲሁም በእጃቸው ሳይቀር ሰዎችን ከፍርስራሾች ውስጥ ለማውጣት እየተረባረቡ መሆናቸው ተገልጧል። በህይወት አድን ሰራተኞች ከፍርስራሽ ውስጥ የወጡ ኤሪክ ፖል የተባሉ ግለሰብ እንዴት በህይወት እንደቆዩ እንዲህ ተናግሯል።
4: ከሲቪል መከላከያ አሊያም እርግጠኛ አይደለሁም ብቻ አንዱ መጥቶ እስኪያገኘኝ ድረስ ህንጻችን ውስጥ ለአራት ሰዓታት ያህል ነበር። ብዙ መሳሪያዎች አልያዙም። መሰርሰሪያ፣ መቦርቦሪያ፣ መከስከሻ ማግኘት ስላልቻሉ በጥፍራቸው ነበረ የገቡበት። እኔም ብሆን የላኩልኝን ነገር በመያዝ ረድቻለሁ። ቤቴ ውስጥ ከግድግዳው ፍራሽ የሚከላከሉኝ በርካታ ቁሶች ስለነበሩ ልተርፍ ችያለሁ።
2: ከቬኔዙዌላ የመሬት መንቀጥቀጥ የተረፉትን ለማግኘትና ፍራሾቹን ለማስወገድ ከ17 ሀገራት የተውጣጡ የህይወት አድን ሰራተኞች እየተረባረቡ መሆናቸው ተገልጧል። ቬኔዙዌላን ረቡዕ ዕለት በመታውና በሬክተር መለኪያ ከ7.5 እና 7.2 በተመዘገበው ብርቱ ርዕደ መሬት በሺዎች የሚቆጠሩ ያሉበት አልታወቀም። በመጨረሻም የስፖርት ዜና። በዓለም ዋንጫ የምድብ ማጣሪያ ዛሬ ማታ ቀጥሎ ከምድባቸው 6 ነጥብ ሰብስበው ወደ 32 ቡድኖች የጥሎ ማለፍ መቀላቀላቸውን ያረጋገጡት ፈረንሳይና ኖርዌይ ይጋጥማሉ። ምርጥ 3ኛው ነው የማለፍ ተስፋ ለመሰነቅ ደግሞ ያለምንም ነጥብ 3 የግብዳ ያለባት አፍሪካዊቷ ሴኔጋል በ6 የግብዳ መጨረሻ ላይ የምትገኘው ኢራቅን ትገጥማለች። ሁለቱም ጨዋታዎች የሚከናወኑት በተመሳሳይ ሰዓት ነው። በትናንትናው ዕለት ከኢኳዶር ጋር የተጋጠመው የጀርመን ብሔራዊ ቡድን ቀዳሚውን ግብ ጨዋታው በተጀመረ በ9 ደቂቃ ላይ ቢያስቆጥርም የ2-1 ሽንፈት ገጥሞታል። እንዲያም ሆኖ የጀርመን ቡድን ቀድሞ 6 ነጥብ ስለሰበሰበ የምድቡ መሪ ሆኖ አልፏል። ኢኳዶር በ4 ነጥብ የምድቡ ምርጥ 3ኛ ሆና አልፋለች። ተሰናባቿ ክሮአሽያን 2-0 የረታው ኮትዲቯርም በ6 ነጥብ በጀርመን በግብ ክፍያ ብቻ ተበልጦ በ2ኛነት አልፏል። ዩናይትድ ስቴትስ፣ ካናዳ እና ሜክሲኮ በጋራ በሚያስተናግዱት የዘንድሮ የዓለም ዋንጫ ከየምድቡ ከፍተኛ ነጥብ ያስመዘገቡ ሁለት ቡድኖች በቀጥታ ወደ ቀጣዩ ዙር ያልፋሉ። እንዲሁም ከ12ቱ ምድብ ምርጥ 3ኛው ነው 8 ምድቦች ቡድኖች ተጨምረው በድምሩ 32 ቡድኖች ወደ ቀጣዩ ዙር ያልፋሉ። ይህ ዶቼ ቬለ ሬዲዮ ነው። አርማጮች የማጠቃለያ ዜናውን በአጭሩ እናሰማለን። ህዝባዊ ወያኔ ሀርነት ትግራይ ህወሓት የግዳጅ ምልመላና ጦርነት አዋጁን ይሰርዝ ሲል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂዩማን ራይትስ ዎች ላወጣው መግለጫ ምላሽ ሰጠ። በቬኔዙዌላ በደረሰው ርዕደ መሬት የሟቾች ቁጥር ዛሬ አርብ በጥፍ ጨምሮ 589 መድረሱ ተዘገበ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
1: የዓለም ዜና ማንተጋፍቶት ስለሽነ ያሰማ።
0: የዜና መጽሔት
1: ህወሓት የሂውማን ራይትስ ዎችን ጥያቄና ምክር ውድቅ ማድረጉ የጋምቤላ ብልጽግና ፓርቲ ጽህፈት ቤት ከተቃዋሚ ፓርቲዎች ጋር ተባብሮ ለመስራት ቃል መግባቱ የደቡብ አፍሪካ መጤጠል ቡድናት ዘመቻ እናም በኢትዮጵያውያን ስደተኞች ላይ ያሳደሩት ስጋት የመረጃ ጥቅም የአፍሪካ አቅምና ዝግጅት እንዲሁም የዓለም እግር ኳስ ዋንጫ ግጥሚያ ያላቸውን 5 ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቀደም ተከተል ይሰማሉ። ህዝባዊ ወያኔ ሀርነት ትግራይ ህወሓት የዓለም አቀፉን የሰብአዊ መብት ተሟጋች ድርጅት የሂውማን ራይትስ ዎችን ምክርና ወቀሳ ውድቅ አደረገው። ሂውማን ራይትስ ዎች በቅርቡ ባወጣው መግለጫ ህወሓት አዲስ የደነገገውን ደንብ እንዲሽር ጠይቆ ነበረ። ዓለም አቀፉ ድርጅት ጥያቄውን ያቀረበው ደንቡ ዜጎችን በጦርነት እንዲካፈሉ የሚያስገድድ ነው በማለትም ነበረ። የህወሓት ቃል አቀባይ ግን መግለጫውን መሬት ላይ ያለውን እውነታ ያላገናዘበ በማለት አጣጥለው ነቅፈውታል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል።
5: ለሰብአዊ መብት መጠበቅ የሚሟገተው ዓለም አቀፋዊ ተቋሙ ከሶስት ቀናት በፊት ባወጣው መግለጫ እንዳመለከተው ህወሓት ይህን አዋጅ ያወጣው የኢትዮጵያ ፌዴራላዊ መንግስት የሾመውን የክልሉን ጊዜያዊ አስተዳደርን ከስልጣን ካነሳ በኋላ ነው። ሰብአዊ ተቋሙ ህወሓት ያወጣውን አዲሱን አዋጅ የኤርትራ መንግስት የሀገራዊ አገልግሎት ግዴታ ብሎ ወጣቶችን ለአስገዳጅ ወታደራዊ ምልመላ ከሚጠቀመው ህግ ጋር ተመሳሳይ ብሎታልም። የሁማን ራይትስ ዎች አፍሪካ ቅርንጫፍ ምክትል ዳይሬክተር ላቲቲያ ባድር የትግራይ ተወላጅ ወጣቶች ለሁለት ዓመታት ተካሂዶ በነበረው ጦርነት አስከፊ ዋጋ መክፈላቸውን አስታውሰው የክልሉ ባለስልጣናት አሁንም በክልሉ የነገሰውን ውጥረት ተከትሎ ሲቪል ዜጎች የውትድርና አገልግሎት እንዲሰለጠኑና ይህን የተቃወሙ እንዲቀጡ የሚያደርገው ህግ ልሰረዝ የሚገባ ነው ብለውታል። በጉዳዩ ላይ ለዶቼ ቬለ አስተያየታቸውን የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም
6: ሂውማን ራይትስ ዎች ያወጣውን ጽሁፍም አይተነዋል። በጣም የተጋነንና ግራውንድ ያለውን ሀቅ ያልመረመረ አቋም ነው የወሰደው። መግለጫ ነው ያወጣው። እንደ ትግራይ እኛ እንደ ብሔር አሁን የህልውና አደጋ ተጋርጦብን ያለን ብሔር ነን። ያው በዚህ ተከበን በተለይ ደግሞ የብልጽግና ስርዓት ዳግም ጦርነት ለማንሳት ሙሉ በሙሉ ትግራይን ከቦ እንደሚገኝ የተናገርን ቆይተናል። ይህን የታቀደው ዳግም ትግራይን የፍጣትን ትግራይን የማጥፋት እንደ ብሔር የሚደረገው እንቅስቃሴ እየተከታተልን ያለ ነው። ይሁንና ይህን አደጋ የሚመጣ ከሆነ እንደ ብሔር ተደራጅተን ህልውናችንን ለማስቀጠል ራሳችንን በራሳችን እንድንተዳደር ሉዓላዊ ግዛታችን እንዲከበር የምንመክት መሆኑ በተደጋጋሚ እየገለጽን መጥተናል ማለት ነው።
5: በብዙ የተተቸውና ሰብአዊ መብቶችን የሚደፈጥጥ ነው የተባለውን አዋጅ ላይም ማብራሪያቸውን የሰጡት አቶ ሚካኤል
6: እንደሚነገረው ወይም አንተ እንዳቀረብከው ሰው ለመግደል፣ ሰው ለማፈስ ወይም ለማስገደድ ሆን ተብሎ አዋጅ እንዳልሆነ እንዲታወቅ እንፈልጋለን። አዲስ የተዋቀረው መንግስት ህጋዊና ህገ መንግስታዊ አካሄድ እንዲሄድ ለማስቻል የተዋቀረ አዋጅ መሆኑ ለመግለጽ እፈልጋለሁ። ወንጀል ከፈጸምክ በህግ እንደምትቀጣ ማንም ሰው እንዲያውቅ ነው እንጂ ከዚህ ውጭ ያለው ኢንቴንሽን ውሸት ነው፣ የተጋነነ ነው።
5: የክልሉን ፖለቲካዊ ሁናቴ በቅርበት የሚከታተሉት የህግ ባለሙያው አቶ የማኔ ካሳ ግንቦት 24 ቀን 2018 ዓ.ም አዋጅ 366 ሆኖ በጸደቀው ጨቋኝ ያሉት ህጉ በጦርነት ላይ ከርሞ የተለያዩ ዘርፈ ብዙ ፈተናዎችን እያሳለፈ የሚገኘውን ማህበረሰብ በተለይም ወጣቱን ሰቀቀን ላይ የጣለ ሲሉ ወቅሰውታል።
7: ጽሁፎችን በማህበራዊ ሚዲያ ሼር የሚያደርግ ራሱ በወንጀል ተጠያቂ የሚያደርግ በአንቀጽ 81 ላይም 5 ዓመት ወደኋላ ተመልሶ ይሰራል። ዳኞች የቀረበውን ነገር ማስፈጸም እንጂ መተርጎም እንደማይችሉ ትታሰራለህ፣ ትገደላለህ ነው በአዋጅ መጥቷል። ይሄ መደበኛ በሆነ መንገድ መጥቷል። የንብረትና የግል ነጻነት መብቶችን በኩራት በአደባባይ በአዋጅ አወጀ። ኋላ ቀር የሆነ ህግ ነው።
5: አዋጁ በአንቀጽ 5 ላይ ማንኛውም እድሜና ጤናው የሚፈቅድለት ሰው ለጦርነት እንዲዘጋጅና ስልጠና እንዲወስድ እንደሚያስገድድም ነው የተገለጸው። ቅድሚያ ለሰብአዊ መብቶች የተሰኘው አገር በቀል ተቋምም በትግራይ አስገዳጅ የጦርነት ምልመላን የሚመስል ተግባር እየተፈጸመ ነው ብሎ ነበር። የህወሓት ቃል አቀባዩ አቶ ሚካኤል ግን አሁን አዲስ አበባ የሚገኙ ያሏቸው የቀድሞ የህወሓት ባለስልጣንን በዚህ ተግባር በመክሰስ የቀረበባቸውን ክስ ግን አስተባብለዋል።
6: የትግራይ ትግል አንድም ወጣት ተገድዶ ወደ ትግል ወርዶ አያውቅም። አሁንም በተደራጀ ባመነበት የብሔራዊ አደጋ ህልውና ላይ ነው ያለው ብሎ በአምኖ እንዲታገል ከያነሳሳን ያለ ነው እየሰራን ያለ ነው። ተገድዶ ወደ ማሰልጠኛ ካምፕ የገባ ወጣቱ እስካሁን ድር በጣም ስህተት ነው።
5: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በጋምቤላ ክልል በቅርቡ በተደረገው 7ኛው ዙር ምርጫ 26 የክልል ምክር ቤት መቀመጫዎችን የተፎካካሪ የፖለቲካ ፓርቲዎች ማሸነፋቸው ተነገረ። ሰላም ለኢትዮጵያ ጥምረት ፓርቲ ከተቃዋሚ ፓርቲዎች መካከል ከፍተኛ ድምፅ ያገኘ ፓርቲ ነው። ከሰላም ለኢትዮጵያ በተጨማሪ ኢዜማና ህዳሴ የፖለቲካ ፓርቲዎች የምክር ቤት ወንበሮች አግኝተዋል። የክልሉ ብልጽግና ፓርቲ ጽፈት ቤት ከተፎካካሪ የፖለቲካ ፓርቲዎች ጋር በትብብር እንደሚሰራ ቃል ገብቷል። የአሶሳው ዘጋቢያችን ነጋሳ ደሳለኝ ዝርዝር ዘገባ ልኮልናል።
8: የክልሉ ምክር ቤት ካለ 205 ወንበሮች መካከል 17 መቀመጫዎችን ሰላም ለኢትዮጵያ ጥምረት ማሸነፉን ምርጫ ቦርድ ባሳወቀው ውጤት አመልክቷል። የሰላም ለኢትዮጵያ ጥምረት ፓርቲ ሊቀመንበር አቶ ሳይመን ቱት ፓርቲያቸው ለመጀመሪያ ጊዜ በተወዳደረባቸው ወረዳዎች በምርጫ ከተሳተፉት ተፎካካሪ ፓርቲዎች መካከል ከፍተኛውን ድምጽ ማግኘቱን አብራርተዋል።
9: በክልል ምክር ቤት 17 ድምጽ ነው ያገኘ ነው። ስለዚህ ያው በታሪክ ጥሩ ነው፣ የሚደነቅ ነው። የህዝብ ድምፅ ስለሆነ ሽ አይባልም። እኛ ያው በሁለተኛ ጊዜ ነው አሁን የተወዳደር ነው። በ2013 ላይ ምንም ድምፅ አላገኘንም። ዘንድሮ ተወዳድረን ያው የራሳችን አላማው ለህዝብ ሽጠን ተቀባይነት አገኘ። እኛ እንደ ሰላም ለኢትዮጵያ ጥምረት ከፍተኛ ድምፅ ነው የተሰጠን።
8: የጋምቤላ ክልል ብልጽግና ፓርቲ የክልሉ ምክር ቤት ካሉት 205 የምክር ቤት ወንበሮች 176 የሚደርሱት ማሸነፉን ምርጫ ቦርድ ገልጸዋል። የክልሉ ብልጽግና ፓርቲ ኃላፊ የሆኑት አቶ አሽኒያስቲን በክልሉ ውስጥ ከሚንቀሳቀሱ ተፎካካሪ ፓርቲዎች ጋር በትብብር እንደሚሰሩ አመልክተዋል። በክልሉ በተካሄደው ምርጫ የተለያዩ ፖለቲካ ፓርቲዎች የክልሉ ምክር ቤት መቀመጫ ያገኙ ሲሆን በክልሉ በተቋቋመ የፖለቲካ ፓርቲዎች የጋራ ምክር ቤት በኩል በክልላዊ ጉዳይ ላይ በጋራ ይሰራል ብለዋል።
10: ተፎካካሪ ፓርቲዎች አራት ናቸው። ብልጽግና፣ ህዳሴ፣ ኢትዮጵያ ሰላም ጥምረት እና ዜማ ናቸው የተወዳደሩት። እነኚህ ኦልሞስት ወደ 26 ወንበሮች አሸንፈዋል ማለት ነው። ይሄ እንግዲህ ከዚህ በፊት በዚህ ያህል ቁጥር ተፎካካሪ ፓርቲ ወደ ምክር ቤታችን ገብቶ አያውቅም። ይሄ ለመጀመሪያ ጊዜ ነው የሚሆነው። ከተፎካካሪ ፓርቲዎች ጋር የትብብርና የፉክክር ሚዛን ጠብቀን ለመሄድ የመጀመሪያው በእኛ በኩል ፓርቲያችንም የተያዘው አካሪ ፓርቲዎች የጋራ ምክር ቤት ማቋቋም ነው እስከታች ድረስ። ስለዚህ ይሄንን ኦልሬዲ ጀምረናል፣ በክልል አቋቁመናል፣ በዞኖችም አቋቁመናል። አሁን ደግሞ ወደ ወረዳ ወርደን ወረዳዎች አካባቢ የማቋቋም ስራ አቅጣጫዎች ይዘን እየሰራን ያለ።
8: የተረጋጋ ሰላምና ጸጥታን ማስፈን የክልሉ መንግስት ቀጣይ ቀዳሚ ጉዳይ መሆኑን ያብራሩት አቶ አሽን ያስቲን በክልሉ የሚገኙ የውጭ ምንዛሬ የሚያስገኙ የማዕድን ሀብት ልማቶችን በስፋት ተግባራዊ ማድረግ ሌላው የክልሉ መንግስት እቅድ መሆኑን ጠቁመዋል። በተጨማሪም የማህበረሰቡን የእርስ በርስ ግንኙነት በማሳደግ በማህበረሰብ መካከል የሚከሰቱ ግጭቶችን መቅረፍም ሌላው ትኩረት ጉዳይ መሆኑን ጠቁመዋል።
10: ህዝቡ ትልቅ አደራ ነው የሰጠን። የመጀመሪያው ሰላምና ለህዝብ ደህንነት መጠበቅ ቀዳሚ ስራችን፣ ክልሉን የተረጋጋ እንዲሆን የልማትን ዲሞክራሲ ስራችንም ለሁሉም ስራዎቻችን መሰረቱ የተረጋጋ ክልል መፍጠር ስለሆነ ሰላማዊ ክልል መፍጠር ነው። ሁለተኛ ልማት ነው። ልማትን ብልጽግና ለዚህ እናበረክታለን። መሰረተ ልማቷ የተሟላ የሆነባት ሌሎችም የህዝባችን ጥያቄ የሆኑትን እነሱን ማሟላት ነው። ማህበራዊ ተቋማት ደግሞ አገልግሎታቸውም የተሻሻለ እንዲሆን ማድረግ ነው።
8: በጋምቤላ ክልል 4 የፖለቲካ ፓርቲዎች በ14 የምርጫ ክልሎች በምርጫ የተሳተፉ ሲሆን የክልል ምክር ቤት መቀመጫ ካገኙት መካከል ሰላም ለኢትዮጵያ ጥምረት ቀዳሚውን ስፍራ የሚይዝ ሲሆን ኢዜማ ፓርቲ 6 መቀመጫዎችን፣ ህዳሴ ፓርቲ ደግሞ 3 መቀመጫዎችን ያገኙ ፓርቲዎች ናቸው። ለዲደብሉ ዘገባ ነገሰ ደሳለኝ ከአሶሳ።
1: የደቡብ አፍሪካ መጤጠል ቡድናት በሀገሪቱ ውስጥ የሚኖሩና የሚሰሩ የሌሎች የአፍሪካ ሀገራት ዜጎችን ለማባረር የከፈቱት ዘመቻ ተጨማሪ ህይወትና ንብረት እንዳጠፋ እያሰጋ ነው። የሃያ የሲቪክ ድርጅቶች ጥምረት የሆነው ማርች ኤንድ ማርች የጸረ ፍልሰተኞች ቡድን በመጪው ሰኔ 23 በጠራው የተቃውሞ ሰልፍ ጥቃትና ግጭት እንዳያስከትል የተለያዩ ወገኖች እያሳሰቡም ነው። ደርባንና ጆሃንስበርግ ከተሞች የሚኖሩ ኢትዮጵያውያን ፍልሰተኞችም ጥቃት ይደርስብናል በሚል ስጋት ውስጥ እንደሚገኙ አስታውቀዋል። የሐዋሳው ወኪላችን ሸዋንግዛው ወጋየሁ ጥቂቱን አነጋግሮ ተከታዩን ዘገባ ልኮልናል።
11: በደርባንና በጆሃንስበርግ ከተሞች የሚገኙ ኢትዮጵያውያን ፍልሰተኞችም አሁን ላይ በፍርሃት ውስጥ እንደሚገኙ ነው ለዶቼቬለ የተናገሩት።
12: ጁን 30 ማለት የተኛም የሌላ ሀገር ዜጋ በደቡብ አፍሪካ እንዳይገኝ ብሎ የተነሱ ስትራቴጂ ማለት ነው። ይሄ የሚጠናቀቀው እንደ ሸዳውን ተብሎ የሚያልቅበት ቀን ነው ማለት ነው።
13: ጁን 30 ላይ ስጋት አለ። በጣም ስጋት ለኔዘርሉ ሎኬሽን ላይ ያለው ሱቅ የከተማውን ባይነቁም ከገጠራማ አካባቢ ያሉ ቢዝነሶቹን እየሰጋና ያለ ነው። በጣም ስጋት ውስጥ ነው።
11: የደቡብ አፍሪካ መንግስት ህገወጥ ስደተኞችን የመቆጣጠር ኃላፊነት የመንግስት ተቋማት ብቻ መሆኑን ባለፈው ሳምንት ባወጣው መግለጫ አስታውቋል። የቡድኑ አባላት በፍልሰተኞች ላይ የሚያደርሱትን ወከባ እንዲያቆሙም መንግስት እያሳሰበ ይገኛል። ማርች ኤንድ ማርች እና ኦፕሬሽን ዱዱላ የተባሉ ቡድኖች እናካሄዳለን ለሚሉት የተቃውሞ እንቅስቃሴም ኃላፊነትን እንደማይወስድ ከወዲሁ አስታውቋል። የቡድኑ አስተባባሪዎች ግን ሰልፉ በተያዘለት ቀን እንደሚካሄድ በሰጡት ጋዜጣዊ መግለጫ አረጋግጠዋል። በተለይም የማርች ኤንድ ማርች ሰብሳቢ ቢዋ ጃሲንታ ኒጎምቤንሴማም መንግስት በጎት ስደተኞች ላይ አስቸኳይ የፖሊሲ ለውጥ እንዲያደርግ ስትል ጠይቃለች።
14: The issue of illegal immigration is not a concern affecting only one sector of society.
15: ህገወጥ ፍልሰቶች ጉዳት እያደረሱ የሚገኙት በተወሰነ የማህበረሰብ ክፍል ላይ ብቻ አይደለም። ተጽዕኖ በመላው ደቡብ አፍሪካዋን ላይ ነው። ምክንያቱም ዜጎች የሚገባቸውን ቦታ ለማግኘት ከህገወጥ ስደተኞች ጋር መፎካከሩ ሰልችቷቸዋል። ነገሩን ግልጽ በማድረግ ሁሉም ደቡብ አፍሪካውያን በጋራ እንዲቆሙ ጥሪ እናደርጋለን። አሁንም ቢሆን ለችግሮቹ መፍትሄ አሉ ብለን እናምናለን። ለዚህ ደግሞ መንግስት ጊዜ ወስዶ ጥያቄዎቻችንን ሊያደምጥ ይገባል። በህገወጥ ስደተኞች ላይ አስቸኳይ የፖሊሲ ለውጥ አድርጎ በግልጽ ሊያሳውቅ ይገባል። የደቡብ አፍሪካ ምጣኔ ሀብት ለደቡብ አፍሪካውያን ብቻ መሆን አለበት።
14: That the township economy must be reserved for South African citizens.
11: የሰልፉ አዘጋጆች በሰኔው 30 የተቃውሞ ሰልፍ በፍልሰተኞች ላይ የሚደርስ ጥቃትም ሆነ የንብረት ዘረፋ እንደማይኖር በጋዜጣዊ መግለጫቸው ማረጋገጫ ሰጥተዋል። የቡድኑን ማረጋገጫ በጥርጣሬ እንደሚመለከቱት የሚናገሩት ፍልሰተኞች ግን ይልቁንም በአንዳንድ የአገሪቱ አካባቢዎች ከቀነ ገደቡ አስቀድሞ ዘረፋዎች እየተፈጸሙ ይገኛሉ ብለዋል።
12: ብዙ ጥላቻ አለ፣ ብዙ ዘርፌ አለ። በዛሬ ዕለትም እስከ 3 ሱቆች ተዘርፏል።
13: ገጠራማ አካባቢ ያሉ ሱቆች እየዘረፉ ነው። ወደ በርሌም ዙሪያ እዚህ ደርባን አካባቢ
12: ትላንት በ3 ክልሎች

0: ዱ አቶ ገዛኝ ሱማሞን ኢትዮጵያን ማድረግ አለባቸው ያሉትን ጠቅሰዋል።
1: ቀጠሮ ያዙት ዴድላይን የሰጡት ሀገራችንን ልቀቁ ብሎ የኛ ሀገር ነው ያሉ አካላት ያው ዛቻቸው እንደነበረ ነው። በርግጥ የሀገሪቱ ሰራተኛና ማህበራዊ ዘርፍ በዚህ ሰልፍ ምክንያት ስራ እንደማይዘጋ መግለጫ ሰጥቷል። ክቡር ፕሬዚደንት ሲሪል ራማፎሳም ጭምር መግለጫ ሰጥቷል። ምንድነው አሁን እየታየ ያለ ነገር? አልፎ አልፎ አንዳንድ ቦታዎች ላይ ደፈጣ የመዝረፍ ባልታቀደ ሰዓቶች አሁንም ዝርፊያ ማካሄድ አንዳንድ ነገሮች አሉ። አሁንም ኢትዮጵያውያን ጥንቃቄ ማድረግ ይኖርባቸዋል።
0: ዶቼ ቬሌ በደቡብ አፍሪካ የሚገኙ ኢትዮጵያውያን ስደተኞችን አስመልክቶም የውጭ ጉዳይ ሚኒስቴርን ለማነጋገር ያደረገው ጥረት አልተሳካም። ነገር ግን ሚኒስቴሩ በዚያ የሚገኙ ፍልሰተኞችን የሚከታተል ቡድን ወደ ስፍራው መላኩን ቀደም ሲል አስታውቆ እንደነበር ይታወቃል። ለዶቼ ቬሌ ሸዋንግዛ ወጋየው ከሐዋሳ።
2: የአፍሪካ ሀገራት የመረጃን አስፈላጊነት እንደሚገነዘቡ አንድ የዘርፉ ባለሙያ አስታወቁ። ባለሙያው እንደሚሉት አዲሱ ወርቅ ነዳጅ ሳይሆን መረጃ ነው። አገልግሎት የሚሰጡት የዲጂታል መሳሪያዎች የሚገኙት ከአህጉሪቱ ውጪ በመሆኑ ግን አህጉሪቱና በአባል ሀገራት ከግዛቶቻቸው በሚመነጩ መረጃዎች ላይ ያላቸው ቁጥጥር እንደሚያሳጣቸውም ተናግረዋል። በኢትዮጵያ መረጃዎችን ለመቀበል የሚውሉ የዲጂታል መሳሪያዎች በተቻለ መጠን በሀገሪቱ መሰረተ ልማቶች ላይ የተመሰረቱ እንዲሆኑ ለማድረግ እየተሰራ መሆኑን የፕላንና ልማት ሚኒስትር ዴኤታ በረከት ፍስሐ ጽዮን ለዶቼ ቬሌ ተናግረዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዝርዝር ዘገባ ልኮልናል።
3: የመረጃ ሉዓላዊነት አንዲት ሀገር በግዛቷ ውስጥና በዜጎቿ አማካኝነት የሚመነጨውን መረጃ የመሰብሰብ፣ የማስተዳደርና የመቆጣጠር ሙሉ ስልጣን ሲኖራት ማለት ነው። በአፍሪካ ግን የዜጎችን የግል መረጃ ልውውጥ ጨምሮ አብዛኛው የመረጃ ቋት ያለው በሌሎች ያደጉ ሀገራት ነው። የዚህ አንዱ ምክንያት ደግሞ አፍሪካውያን የሚጠቀሙባቸው ማህበራዊ የመገናኛ ዘዴዎችና ሌሎች የዲጂታል መሳሪያዎች መሰረታቸው ከአህጉሪቱ ውጭ መሆኑ ነው። እናም በፌስቡክ ሆነ በቲክቶክ፣ በዋትሳፕ ሆነ በቴሌግራም ሌላም አፍሪካውያን የሚጠቀሙትን መረጃ በአብዛኛው የሚያዝበት ቁጥጥር የሚያደርግበት ሌላ ሀገር ነው። ሁኔታውን የሚያስቆጭ የሚያደርገው ደግሞ በዚህ ዘመን ለመረጃ የሚሰጠው ዋጋ ነው። ወርቅ ነው ይላሉ በኔዘርላንድስ በሚገኘው የሌይደን ዩኒቨርሲቲ የመረጃ ሳይንስ መምህር የሆኑት ፕሮፌሰር ሚሪያም ቫህን ራይሰን።
4: Data is very valuable. We say now the data is the new gold. It's no longer fuel, it's data that is the new gold.
3: መረጃ ከፍተኛ ዋጋ ያለው ነገር ነው። መረጃ አዲሱ ወርቅ ነው እንላለን። ነዳጅ ሳይሆን መረጃ ነው። ለሁሉም ነገር ማለትም ለሰው ሰራሽ አስተውሎት፣ ለዲጂታል አገልግሎቶች ዋጋ የሚፈጠርላቸው በመረጃ ነው። እናም በመረጃችን ላይ ያለንን ቁጥጥር ማስጠበቅ ከቻልን ከዛ ዋጋ የምናገኝባቸውን መንገዶችም ማግኘት እንችላለን።
4: We can actually also find ways of getting value out of that.
3: የኢትዮጵያ የፕላንና ልማት ሚኒስትር ዴታ በረከት ፍስሐ ጽዮን ሀገራቸው ይሄንን የመረጃ ሉዓላዊነት አስፈላጊነት ከግምት ያስገቡ ስራዎች ስትሰራ መቆየቷን ለዶቼ ቬለ አብራርተዋል።
5: ባለፉት አመታት በተለይ በኢትዮጵያ ስታቲስቲካል ልማት ፕሮግራም አማካኝነት የዴታ ወይም ደግሞ የመረጃ ሉዓላዊነትን ሁለንተናዊ ማዕቀፍ የያዘ የሪፎርም ስራዎችን ስንሰራ ቆይተናል። ከዚህ ውስጥ አንዱ እንግዲህ መረጃዎችን የምንቀባበልበትና መረጃዎችን የምንተነትንበትን የፕላትፎርሞች ወይም ደግሞ የዲጂታል ቱሎች በተቻለ መጠን በሀገራችን መሰረተ ልማቶች ላይ የተመሰረቱ እንዲሆኑ ለማድረግ ሙከራዎች ተደርጓል።
3: የዲጂታል ኢትዮጵያ 2030 ስትራቴጂ የሀገር ውስጥ የክላውድ መሰረተ ልማትና ሀገራዊ የዳታ ሌክ ሃውስ መገንባትን እንደሚያካትት የመንግስት መረጃዎች ያመለክታሉ። አፍሪካ በመረጃዎቿ ላይ ያላትን ቁጥጥር በተመለከተ ያለው ዋነኛው ችግር ዜጎች የሚጠቀሙባቸው የማህበራዊ መገናኛና ሌሎች የዲጂታል መሳሪያዎች ባለቤት የሆኑት ኩባንያዎች ከአህጉሪቱ ውጭ መገኘታቸው እንደሆነ ፕሮፌሰር ራይሰን አብራርተዋል።
4: What has happened is that the platforms that give us services like for instance Facebook
3: የሆነው ምንድነው አገልግሎት የሚሰጡን የዲጂታል መሳሪያዎች ለምሳሌ ጓደኞችን ልናገኝበት የምንችለው Facebook, Teams, Microsoft በአማዞን ግብይት ተፈጽሞ እንደሆነ አላውቅም። አማዞንም በመጠቀም አገልግሎት ሲሰጥ ሰዎችን ስታገኝና የሆነ ነገር ስትገዛ መረጃ ወደ መገናኛ ዘዴዎቹ ይገባል። ይሄ በግልጽ ለመረጃው መከማቸት በእነዚህ መሳሪያዎች ላይ ጥገኛ ያደርገናል። የሚኖረንን ቁጥጥርም እናጣለን ማለት ነው።
4: That we completely lose the control over this data.
3: ሄሞኖ የአፍሪካ ሀገራት የመረጃን አስፈላጊነት እንደሚረዱና ጫናዎችንም ለመቋቋም እንደሚሞክሩ ፕሮፌሰር ራይሰን አስረድተዋል። ለዚህ ማሳያ አድርገው የተከሱት ደግሞ የተለያዩ የአፍሪካ ሀገራት በቅርቡ ከዩናይትድ ስቴትስ ጋር የተፈራረሙ

0: ረሙትን ዓለም አቀፍ የጤና ትብብር የመግባቢያ ሰነድ የተሰኘውን ስምምነት ነው። የታካሚዎችን መረጃ እንዲያጋሩ የሚጠይቀውን የሰነዱን ክፍል ያልተቀበሉ ሀገራት መኖራቸውን በመጥቀስ ነው ያብራሩት።
1: In this example that I gave on the patient data
0: ለምሳሌ የታካሚዎችን መረጃ ለዋላይነት በተመለከተ በሰጠውት ምሳሌ ዛምቢያ፣ ጋና፣ ዚምባብዌ እና ኬንያ የታካሚዎችን መረጃ በፍጹም ወደ ዩናይትድ ስቴትስ አንልከም ብለውም ቢብለዋል። በዚህ ምሳሌ መሰረት በዘርፉ ከፊት የሚጠቀሱ ናቸው። ለምሳሌ እንደ ኢትዮጵያ ያሉ ሀገራትን ከተመለከት የጤና መረጃና የታካሚ መረጃን የመሳሰሉ ጥንቃቄን የሚጠይቁ መረጃዎች በሀገር ውስጥ እንዲቆዩና ሚስጥራዊነቱ በተጠበቀ መንገድ ጥቅም ላይ እንዲውሉ ለማድረግ በጣም ብሩህ የሆነ አምሮ ባላቸው ሰዎች በርካታ ስራዎች እየተሰሩ ነው። እና ከዚህ አንጻር ኢትዮጵያ በጣም ወደፊት ተራምዳለች።
1: So technically Ethiopia is very well developed in that
0: በዚህ ጉዳይ ላይ ከኢትዮጵያ ጤና ሚኒስቴር ተጨማሪ ማብራሪያ ለማካተት ያደረኩት ጥረት ለጊዜው አልተሳካም። የአፍሪካ ህብረትም በአጉሪቱ የመረጃ ለዋላይነትን ለማረጋገጥ ያስችላሉ ያላቸውን ስራዎች ሲሰራ ቆይቷል። የአጉሪቱ የወደፊት የኢኮኖሚ እድገት በመረጃ ላይ ባላት ቁጥጥር ላይ እንደሚመሰረትም በቅርቡ በሞሮኮ በተካሄደ የሚኒስትሮች ስብሰባ ላይ ተገልጿል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
2: የምትከታተሉት ከዶች ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። የዓለም የእግር ኳስ ዋንጫ ግጥሚያና የሚቃኘው ካናዳ፣ ዩናይትድ ስቴትስ እና ሜክሲኮ ላይ የተያዘው የዓለም የእግር ኳስ ዋንጫ ግጥሚያ ደካሞችን እያንገዋለለ ጠንካራና አንዳንዴም እድለኞችን ይዞ እንደቀጠለ ነው። ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት የኖርዌይ ብሔራዊ ቡድን ከፈረንሳይ፣ የሴኔጋል ከኢራቅ ጋር ይጋጠማሉ። ለሊት 9 ሰዓት ደግሞ ኬፕ ቨርዴ ከሳውዲ አረቢያ፣ ኡራጓይ ከስፓኝ ጋር ይጋጠማሉ። ትናንት በተደረገው ግጥሚያ የጀርመን ብሔራዊ ቡድን በኢኳዶር 2-1 መሸነፉ በስፖርት ተንታኞች ዘንድ ብዙ ያልተጠበቀ፣ ለጀርመን እግር ኳስ አፍቃሪ ደግሞ አስደንጋጭ ውጤት ብጤና የሆነው የስፖርት አዘጋጃችን ማንተጋፍቶት ስለሽን ለምን ብየው ነበረ። ማንተጋፍቶት የትናንት ጨዋታ ተከታትለሃል መቼም? በሁለት ምክንያት፣ አንደኛ የስፖርት አዘጋጅ ነህ፣ ሁለተኛ ጀርመን ነው ያለኸው፣ ጀርመን ቡድን ነው የገጠመው። ምን ነበረ ጨዋታው? የተጠበቀው እንዳልሆነ ነው መጨረሻ ላይ ያየነው።
3: የሚገርም አይነት ጨዋታ ነው። ያው እንደምታውቀው ጀርመን ሀገር በጣም ሞቃት ነው በአሁን ሰዓት። አሁን ራሱ ስቱዲዮስ በጣም እየሞቀን ነው እኔ እናንተም። ሰው እንደዛም ሆኖ እንኳን ውጪ በጣም ብዙ ሰው ነበር ሲመለከት የነበረው። ጀርመን ሶስተኛውን ጨዋታ ታሸንፋለች ብሎ ማለት ነው ከኢኳዶር ጋር።
2: ግምቱም እንደዛ ነበር። እንደውም ጨዋታው ከመጀመሩ በፊት 4-1 የሚሉ ኮሜንታተርስ 2-1 ነገር ነበር ሰምቼ ነበር። ግን ውጤቱ የተገላቢጦሽ ሆነ።
3: ያው እንዳጀማመራቸው ጀርመንም እንደጠበቀችው 1-0 ገና 2 ደቂቃም ሳይሞላ ነው 1:50 ምናምን አካባቢ ነው የገባው። እንዳየኸው ሌሮይ ሳኔ በፈጣን ነው ምርጥ ግብ ነው ያገባው። በርግጥ ቅጣትም የሚያሰጥ ነገር ይመስለኝ ነበር ግን ከፋርኩት ምናምን እንዳየው። እና እንደዛም ሆኖ ግን ኢኳዶሮች ቶሎ ብለው በ9ኛው ደቂቃ ላይ አቻ የሚያደርጋቸውን ግብ አስቆጠሩ። ከዛ የነበረውን ያው እንደተመለከትከው ነው።
2: ከግማሽ ከረፍት በኋላ ጀርመኖች ትንሽ ተንቀሳቅሰው ነበር፣ ግን አፈጻጸም ላይ አልሆነም። በኃይልም የተበለጡ ነው የሚመስል ጨዋታ ታክቲክ ብቻ ሳይሆን
3: ትክክል። እነዛ ኳስ ይችላሉ። የጀርመንን ቡድን ያው እንደምታውቀው ነው በጣም በተጠና መልኩ ነው ኳስን ሜዳ ላይ ተግባራዊ የሚያደርጉት። ኢኳዶሮች ግን አንድ ኳስ ወደ አንድ ተጫዋች ሲሄድ ተጫዋች ለተጫዋች የነበረው ግንኙነት ላይ ብዙ ጊዜ እንደውም ፋውል ይሰራ ነበር፣ ጥፋት ይሰራ ነበር። ያ የመጣው ከምንድን ነው? በጣም የማስጨነቅ አይነት ጨዋታ ነበር።
2: አግሬሲቭ
3: የሚሉት አይነት ጨዋታ፣ ጌገን ፕሬሲንግ የሚሉት አለ አንዳንዴ። እየሄዱ ማስጨነቅ፣ ኳስ ማስጣል፣ ተጋጣሚ ቡድን ወደ መከላከሉ እንዲያፈገፍግ ማስደረግ ነበር። እና ኢኳዶሮች በዛ መልኩ ተሳክቶላቸዋል። ተከላካዮቻቸውም ጥሩ ናቸው። ግብ ጠባቂውም ብዙ ኳሶችን አምክኗል። የኢኳዶር አጠቃላይ የቡድኑ መዋቅር፣ የአሰልጣኙም ብቃት ይመስለኛል ጀርመንን ለማሸነፍ ችለዋሉ። ያው ሁለቱም ግን አልፈዋሉ።
2: ከየምድቡ ሁለት ሁለት ቡድን የሚያልፍ ነው ብዬ ነበር የማስበው። አሁን የኮት ዲቮር እጣ ፈንታ እንዴት ነው የሚሆነው ሁለቱ ካለፉ?
3: ትክክል ነህ። ከየምድቡ መጀመሪያ ሁለት ሁለት ያልፋል፣ አንደኛና ሁለተኛ ወጣ። ከዛ በኋላ ደግሞ 12 ምድብ ነው ያለው። ከዛ ውስጥ ደግሞ ምርጥ ሶስተኛ የሆኑ 8 ቡድኖች እነሱም ያልፋሉ። አሁን ኮት ዲቮር
2: ምርጥ ማለት ባስገቡት ጎልና
3: በነጥባቸው በየምድቡ ላይ ይደረደርን። አሁን የጀርመንና የኮት ዲቮርን ብንመለከት ኮት ዲቮር ኮራሷን 2-0 አሸነፈች ትናንት። ስለዚህ ነጥቧን 6 አደረሰች ማለት ነው። ጀርመንም 6 አላት። ልዩነታቸው የግብ ብቻ ነው። ስለዚህ ሁለቱ ተያይዞ ያልፋሉ። ኤኳዶር 4 ነጥብ ቢኖራትም ኢኳዶርም ተከታታይ
2: ቡድን ጋር ያለው ውጤት ነው የሚወስነው ማለት ነው።
3: አሁን አልፋለች ምክንያቱም ከ8 ስለሆነ የሚያልፈው የወደቁት ይታወቃሉ። አሁን የወደቁት ሀገራትን በትመለከ ቱኒዚያ ተባራለች፣ ቱርክ፣ ሄይቲ፣ ዮርዳኖስ፣ ፓናማ፣ ካታር፣ ኩራሳውና ቼክ ንም ያል ቡድን ራሱ
2: አልተሳካለችም።
3: ስለዚህ ይታወቃል ማለት ነው አሁን ማን እንዳለፈ ሶስተኛ ደረጃም ሆኖ ማለት ነው።
2: የአፍሪካ ቡድናት እንዴት ናቸው? ቱኒዚያ በአንደኛ ደረጃ ተቀስካት። ጠንካራ ቡድን ነበር እንደምናቀው የቱኒዚያ ቡድን ብዙ ጊዜ፣ ዘንድሮ ግን ከቀዳሚዎቹ ሆነ ለመባረር
3: ያሳዝናል። የቱኒዚያ እኔ በፍጹም ማልጠብቀው ነው። እንደምታውቀው ሰሜን አፍሪካ ላይ ያሉ ሀገራት ሞሮኮ፣ ቱኒዚያ፣ ግብጽ፣ አልጄሪያ በጣም ጠንካራ ቡድን ያላቸው ኳስ ይችላሉ። ሞሮኮ ጥሩ ነች፣ ግን ቱኒዚያ ባልተጠበቀ መልኩ ዘንድሮ ፍርክስክስክስ ነው ያለችው። ሌሎቹ የአፍሪካ ሀገራት ግን ቀደም እንዳልኩት ሞሮኮ ጠንካራ ተፎካካሪቷን ይዛ ቆይታለች። ኮትዲቫርም እንደዛው። ደቡብ አፍሪካም ብዙ ሰዎች ደቡብ አፍሪካን አንደግም ሲሉ ነበር።
2: ልጠይቀህ ነበር።
3: አለፈች ፓይሰይ ደቡብ አፍሪካ
2: አልፋለች። እሷም
3: አለፈች። ሴኔጋል፣ አልጄሪያ፣ ጋና። አልጄሪያና ጋና አንዳንድ ጨዋታ ይቀራቸዋል።
2: ሴኔጋልም ዛሬ ማታ ይጫወታሉ።
3: አዎ ሴኔጋልም ዛሬ ከኢራቅ ጋር አለው። እንግዲህ የማለፍ እድሉ አለው ምክንያቱም ነጥባቸው ሁለቱም ታች ነው ያሉት። ሴኔጋል ካሸነፈ 3 ነጥብ ይኖራል። ስለዚህ በሶስተኛ ደረጃው ነው ሊያልፍ ይችላል። በነገር ላይ ኖርዌይና ፈረንሳይም አላቸው ዛሬ ማታ። ሁለቱም ግን አልፈዋል። ኬፕ ቬርዴና ግብጽ ግን ያው እነሱ ጥሩ ሆነው እንትን ብለዋል።
2: የኬፕ ቬርዴም የሚደንቅ ነገር ነው። እነ ቱኒዚያ አንድ በአንተ ቋንቋ ሲንኮታኮቱ፣ ኬፕ ቬርዴ
3: ትንሽ ሀገር
2: ብዙም በጨዋታው ብዙም ማናቃት ታልፋለች ማለት ነው። አሁን ባለው እድል
3: ታልፋለች ማለት ነው። ያው ቱኒዚያ እያዘነ የአፍሪካዊ ደጋፊ ባጠቃላይ ሁላችንም እያዘነ ነው ቱኒዚያን የምናሰናብተው። ተሰናብታለች። በሌሎቹ ግን በዘጠኙ እንግዲህ ተስፋ ይኖረናል።
2: አንድ ቀን ደግሞ ኢትዮጵያ ትመጣ ይሆነ።
3: የኢትዮጵያ ነገር እንግዲህ እስቲ እናያለን። ከስር ከመሰረቱ ከተሰራ የማይሆን ነገር የለም። ከታች ከተኮተኮተ።
2: አመሰግናለሁ ማንተ ጋፍቶት ለሰጠህን አስተያየት።
3: ነጋሽ ነኝ። አመሰግናለሁ።
2: ዜና መጽሔቱ የዛሬው እስካሁን የተከታተላችሁትን ይመስል ነበረ። በፌስቡክ ከደረሱን አስተያየቶች ጥቂቱን ላሰማችሁ። ታደለ ደምሴ በዳኔ ደቡብ አፍሪካ ስለሚኖሩ ኢትዮጵያውያን ይመስለኛል፣ ለምንድን ነው ኢትዮጵያውያን ወደ ሀገራቸው የማይመለሱት ብሎ ይጠይቃል። ጤና ደስታ ለታደለ መልስ በሚመስል መንገድ ብዙዎች ብዙ ዓመት ኖረዋል፣ ቤተሰብ መስርተዋል፣ ወደ ሀገር ቤት ገብተው እንዴት ይኖራሉ ትላለች። ሸምስ መሐመድ የስፖርቱ ጉዳይ ነው የአስተያየቷ ምክንያት፣ ትላልቆቹ ሀገራት ከፈረንሳይ ውጭ የትም እንደማይደርሱ ነው ትላለች። ደስታው መንግስት አብ ከባድ ስም ነው። ኤኳዶሮች የተራቀቀ ጨዋታ ከፍጥነት ጋር አሳይተዋል ይላል። ወደ ሳምንታዊ ውይይታችን ማስተዋወቂያ ልለፍ። ሰባተኛው የኢትዮጵያ ሀገራዊ ጠቅላላ ምርጫ በስፋት እንደተጠበቀው በገዢው ፓርቲ ብልጽግና አሸናፊነት መጠናቀቁን የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሳምንት እሁድ አሳውቋል። በዚህ ምርጫ ከቀደሙት በተለየ ተቃዋሚ የፖለቲካ ፓርቲዎች ተጨማሪ የምክር ቤት መቀመጫዎች ማግኘታቸውን በበጎ ያዩት እንዳሉ ሁሉም በውድድሩ ሂደት የተሻለ ሀሳብ ባለማቅረብ ደግሞ የተቿቸውም ብዙዎች ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ አስቻይ ሁኔታዎች የሉባቸውም ባላቸው በትግራይ ክልል ሙሉ በሙሉ እንዲሁም በአማራ ክልል በ8 የምርጫ ክልሎች ምርጫ አለመደረጉን አስታውቋል። በመጪው እሁድ የሚሰራጨው የእንወያይ ዝግጅት የሰባተኛው የኢትዮጵያ ጠቅላላ ምርጫ ውጤትና ፋይዳውን እንዲሁም ተግዳሮቶችና ተስፋውን ነው የሚቃኘው። በውይይቱ ከተነሱ ሀሳቦች ጥቂቱን እናሰማችሁ።
4: የተለያዩ ችግሮች ያሉ ይታወቃል። ነገር ግን እንግዲህ ከህግ አንጻር ሲባል ከህገ መንግስት አንጻር በህገ መንግስት የተረደረ ከአገር አንጻር ስንመለከተው ችግሮች ኖሩም ባልኖሩ በተቀመጠበት ጊዜ ምርጫ ማካሄድ በአንድ በኩል መደገፍ የሚገባው ነገር ሁሉም ችግሮች ባሉበት ሁኔታ ውስጥ ሆኖ ማካሄድ በራሱ አንድ ድል ነው ብዬ ነው ማስበው። እንደኔ
5: በመሰረቱ የፖለቲካ አዋቂዎች ምንድን ነው የሚሉት 90% አንድ ፓርቲ አሸንፍ ያለሁ ካለ ያ አገር ችግር አለበት ማለት ነው። መድበለ ፓርቲ ስርዓቱ ህመም አለበት ማለት። በዲሞክራሲ ስርዓት ውስጥ እንደዚህ አይነት ውጤት ሊመዘገብ አይችልም። መደላድሎች ኖረው አማራጭ ለህዝብ ኖረው ከሆነ በ90% 95% አንድ ፓርቲ አሸንፎ የሚልበት ሁኔታ ሊፈጠር አይችልም። አንዱ ውጤት ራሱ ይሄ ውጤቱ ችግር ማሳያ ነው።
6: እኔ ምርጫ ተጨባጭ ፋይዳ አይኖረውም በሚል ግምገማች ላይ የምስማማ ሆኜ፣ ነገር ግን ምርጫ መደረጉና በምርጫ መሳተፋቸው ግን ጠቃሚ ነው የሚል ሀሳብ ነው ያለኝ።
4: ኮምፓራቲቭ ስፒኪንግ ስንመለከተው የተሻለ ነገር አለ። የ100% ነው ፐርፌክት ነው የሚባለው ነገር ለኔ ይከብደኛል። በቀጥታ ችግር እንዳለ እኔ መረዳለሁ። ነገር ግን በብዙ መልኩ ስንመለከተ ደግሞ ካለፉት ምርጫዎች በተሻለ መልኩ ምርጫው የተጠናቀቀ መሆኑን የተሳተፉትም ደግሞ የሚሰጡትን መግለጫ ስንሰማ እንግዲህ የሚናገሩት የተሻለ ነገር እንዳለ ነው የሚያሳየው። ከዛ ውጪ ደግሞ የተሳትፎ መጠናቸው ቁጥራቸው መጨመሩ በራሱ አንድ ጉዳይ ነው።
5: ፓርቲዎች አንዳንድ ፓርቲዎች ለምሳሌ ኢዜማ አሁን ባለንበት ሁኔታ መንግስት የሚያስመሰርት ካፓሲቲው ወይም አደረጃጀቱ የለንም፣ እየለመድን ገና እናድጋለን ነው የሚሉት። እና ይሄ ትልቅ ችግር ነው ማለት ነው። በምድሪቱ ውስጥ
6: ሰው በፊት ተቃዋሚ ፓርቲዎች እንኳን ደካማ ቢሆኑ ወይ ደግሞ በእድሉን ባያገኙ መንግስት እንኳን ቢያደናቅፋቸው በግላቸው በተለያየ ተነሳሽነት ኢንዲፔንደንት ሆኖ የሚወዳደሩ ብዙ ሰዎች እናቅ ነበረ በየአካባቢያችን በያደግንበት አካባቢ። አሁን ብዙም እንደዚህ አይነት ትሬንድ አናይ። ራስን ለአደጋ እንደማጋለጥ ለሚወጣ ካለው የእርስ በርስ ጦርነት አንጻር ማለት ነው። አሁን ይሄ ተጨማሪ ችግር ነው።
2: ሂሩት መለሰ የመራችው ሙሉውን ውይይት እሁድ ከዓለም ዜና ቀጥሎ ይቀርባል። እንድትከታተሉት ከወዲሁ እንጋብዛለን። የዓለም የእግር ኳስ ዋንጫ ግጥሚያ የፌስቡክ ተከታታዮቻችንን ያጓጓ ይመስላል። ፈሪድ አህመድ ኢትዮጵያ ሁሉም የዓለም ሀገራት ይሳተፉ ሲባል ማለት በእግር ኳሱ ውድድር ማለት ነው እንካፈላለን ይላል። እንግዲህ ወደ 290 ሀገራት በዓለም የእግር ኳስ ዋንጫ ግጥሚያ ሲጋበዙ ማለት ነው ኢትዮጵያ ተራዋ የሚደርሰው ፈሪድ አህመድ እንዳለው። ሸምስ መሐመድ እንደገና የሴኔጋል ቡድን ወደሚቀጥለው ዙር ለማለፍ ቢያንስ ከሶስት ጎል በላይ ይጠበቅበታል ትላለች። ወደ ሳምንታዊ ዝግጅታችን እንለፍ። ይቅርታ፣ ወደ ሳምንታዊ ዝግጅታችን ከማለፋችን በፊት በቂ ሰዓት አለን። አጭር ሙዚቃ እናሰማችሁ።

0: ከሳምንታዊ ዝግጅታችን ላይ ደርሰናል። ከወጣቶች ዓለም ነው ዝግጅቱ። የዛሬው የወጣቶች ዓለም ዝግጅት እንግዶች የሰርከስ ደሴ መስራችና አሰልጣኝ እንዲሁም በአሁኑ ጊዜ ቱርክ በሚገኙ የተለያዩ ሪዞርቶች ወይም መዝናኛ ሆቴሎች እየተዘዋወሩ ትርኢት የሚያቀርቡ ሁለት የሰርከስ ደሴ አርቲስቶች ናቸው። ለዝግጅቱ ልደት አበበ።
1: የወጣቶች ዓለም
2: ከትውልድ ትውልድ እየተሸጋገሩ የሰርከስ ትርኢቶች በዓለም ዙሪያ ያሉ ተመልካቾችን ሲያስደምሙ ቆይቷል። የትርኢቱ አይነቶችም ዘርፈ ብዙ ናቸው። አንዳንዶች ትርኢቶቻቸውን ከሀገር ውጪ በሚካሄዱ የቴሌቪዥን ዝግጅት ውድድሮች ላይ በማቅረብ ዓለም አቀፍ ትኩረትን ስበዋል። ሌሎች በተለያዩ አካላት እየተጋበዙ ስራዎቻቸውን በውጭ ሀገራት ያሳያሉ። ለመሆኑ ከመጋረጃው ጀርባ ምን ያህል ልፋትና ጥረት ይጠይቃል? የሰርከስ ደሴ መስራችና ሁለት የሰርከሱ አርቲስቶችን ተሞክሮ ጠይቀናል። አንተነህ ጌታቸው የሰርከስ ደሴ መስራችና ዳይሬክተር እንዲሁም የአማራ ክልል ሰርከስ ማህበር ስራ አስኪያጅ ነው። አንተ ብዬ እንድጠራው ፈቅዶልኛል። ስለ ሰርከስ ደሴ አመሰራረት ሲገልጽልን ታሪኩን በሁለት ከፍሎ ነው።
3: አንደኛው ታሪክ 89 ዓመተ ምህረት እስከ 2000 ዓመተ ምህረት የነበረው ታሪክ ነው። በዚያ በኋላ ለ11 ዓመታት ተቋርጦ ነበር። ለ11 ዓመት ከተቋረጠ በኋላ 2011 መጨረሻ ላይ ነው እንደ አዲስ አሁን ያለው ሰርከስ ቡድን የተመሰረተው።
2: የ18 ዓመቷ መቅደስ አድማሱና የ19 ዓመቷ ቲዮቢስታ መስፍን ሰርከስ ደሴ እንደ አዲስ ከተቋቋመ በኋላ ቡድኑን የተቀላቀሉ አርቲስቶች ናቸው። መቅደስ ያኔ 11 ዓመቷ ነበር።
4: በፊት በቲቪ ምናምን ላይ ነበርና ሰርከስ ውስጥ ተጀመረ ሲባል ደሴ ውስጥ ሰርከስ ተጀመረ ሲባል ለሰርከሱ በጣም ፍቅር ነበረኝ እና ወዲያው ነው ሰርከስ እንደተከፈተ የገባሁት እና ቤት አይቻልም ምናምን ተብዬ ነበረ። ማታ ምሽትን ስለምንወጣው ምናምን ከዛ ከጊዜ በኋላ እያሳመንኳቸው ምናምን እሽተውል ከዛ እነሱም ሰፖርት ማድረግ ጀመሩኝ። እኔም ደግሞ ቀሪ ላይ ህብ የሰራሁበት ተለውጡ።
2: ቲዮቢስታም በተመሳሳይ ጊዜ ነው ሰርከስ ደሴን የተቀላቀልኩት ትላለች። እሷም ገና በልጅነቷ ነው ለሙያው ፍቅር ያደረባት።
4: የቲቪ ፕሮግራሞች ምናምን አይ ነበር እና የሆነ አጋጣሚ ላይ ሰርከስ ደብረ ብርሃኖች እና አደኛ ትምህርት ቤት መጥተው ሰሩ ያስተዋወቁ ነበር ስለ ሰርከስ ምናምን የዞሩ። ከዛ በዛ አጋጣሚ ደግሞ ሰርከስ ደሴ የተከፈተ ማለት ነው። ከዛ ያንን ስናይ መጀመሪያ ለመግባቱ የተሰቡት አልፈቀድልኝ ነበር። ከዛ ጓደኞች ምናምን ሲያዩ ለመቅደስን ያው አንድ አካባቢ ስለሆነ እንድገባ ፈቀዱልኝ ማለት ነው። ከዛ በዛ አጋጣሚ
2: የገባሁት። እንደው እዛ ከገባሽ በኋላ ሰርከሱን እንዴት አገኘሽው? ምንድን ነው የምትወጂው ነገር?
4: ያው ሰርከሱን መጀመሪያ የምንቆጥረው ልክ ጊዜ ለማሳለፍ ያለ አይደለ? እረፍት ምናምን ልክ እንደዛ ነበር። 4-5 ዓመት እንደዛ ስንሰራ ማለት። ከዛ በኋላ ልክ የቡድን ስራ ሄ ኮንሶርሽን ምናምን ስንጀምር በቃ ልክ በደምብ ስራችን ብለን ይዘን ታርተን ነው ያው በዛ ስራ ነው አሁን ደረሰ ወደዚህ መጣ።
2: መቅደስና ቲዮቢስታ በአሁኑ ሰዓት ቱርክ ውስጥ ይገኛሉ። በጠቅላላ 4 አርቲስቶች ቱርክ ያሉ ሲሆን ወደዛ ከሄዱ 2 ወር ሆኗቸዋል።
4: አሁን ለ6 ወር የመጣ ነው ለሾ ነው እና በቀን 2 ይችላለን። ሁልጊዜ ማታ ማታ እየወጣን በየሆቴሎች እየዞሩ ሾ እናቀርባለን። ባቀረብነው ልክ ደግሞ በር ይከፈለናል ማለት ነው።
2: እንግዲህ 18 ዓመትሽ ነው። ይሄ ከትምህርትሽ ጋር አልተጋጨብሽም?
4: ያማ ተገርሶብኛል፣ ግን ቃራቴ ለመቀየር ስለሆነ የሰራሁት እስካሁን ለፍቻለሁ እና ለቋርጥ ሰርከሱን አልተውም በሚል
2: ትላለች መቅደስ። የ10ኛ ክፍል ተማሪ ናት። ያለፉትን 7 ዓመታት ከእሁድ በስተቀር እሷም ሆነች ሌሎቹ የሰርከሱ አባላት ከቀኑ 10 ሰዓት አንስቶ እስከ ምሽቱ 1 ሰዓት ድረስ በየቀኑ ይለማመዳሉ። ልፋታቸው ቢያንስ በአሁኑ ሰዓት ቱርክ ለሚገኙት የሰርከስ አርቲስቶች ፍሬ ያፈራ ይመስላል። በአሰልጣኛችን ልፋት ነው ወደዚህ ልንመጣ የቻልነው የሚሉት ወጣቶች የውጭ ሀገር ተመልካቾችን አቀባበል እንዴት አግኝተውት ይሆን? ምንም እንኳን ያሉት ቱርክ ሀገር ቢሆንም በየዕለቱ የሚዘዋወሩበት ሪዞርቶች በመቶዎች የሚቆጠሩ ዓለም አቀፍ እንግዶች ለበርካታ ቀናት ለረፍት የሚሄዱበት ቦታ ነው። ቲዮቢስታ የሰው ደስታ ለእነሱም እርካታ እንደሚሰጥ ትናገራለች።
4: የሆነ እንዴት ላንች ለምን ነገር ስለሚፈጥር የሆነ በአሁት ምናምን የሚያዩት ሰው አቀባበሉ ያው በጣም አደስ የሚለው።
2: እዛም ተሰለጥናላችሁ ወይስ በቃ እዛ ኢትዮጵያ ሰልጥናችሁ ሄዳችሁትን ነው እዛ የምታሳዩት?
4: አይ ስልጠና ምናምን የነበረው ኢትዮጵያ ላይ ነው። እዚህ የመጣን ዲስፕለሾው ነው፣ ግን እዚህ አሁን ያለንበት አካባቢ ላይ ትሬኒንግ ቦታ አለን። እዛ እንሰራለን ጠዋት ጠዋት ከሳችን ሆነ ያለው ሾው ስራችንን ለማሳደግ ማለት ነው ጣጣት የሚሰራው።
2: የሰርከስ ደሴ መስራች አንተነ ጌታቸው በ1989 ለመጀመሪያ ጊዜ ሰርከስ ደሴን ሲመሰርት አሰልጣኝ ብቻ ሳይሆን እንደ አርቲስትም ይሰራ ነበር። ሰርከስ ኢትዮጵያ ትልቁ አሪያቸው ነበር።
3: ሰርከስ ደሴ ያኔ ሲመሰረት ኢትዮጵያ ላይ ሰርከስ በደንብ ሻይል እያደረገ የነበረበት ዘመን ነበረ። በተለይ 89 አካባቢ ላይ እኛ አካባቢ በቅርበት የህፃናት ማሳደጊያ ነበረ። እዛ ጋር አንድ ሰርከስ ቡድን ነበረ። ከደሴ ወደ 42 ኪሎ ሜትር ወጣ ይላል። ያኔ ሰርከስ በኢትዮጵያ የሚባል አንድ ትልቅ ሰርከስ ቡድን ነበር። ኢትዮጵያ ላይ ሰርከስ የሚጀመረ እነሱም አንድ ወቅት ላይ መተው ደሴ ላይ ትርኢት ሰሩ። ከዚያ በኋላ እኛ ድሮ ያው እኔ ተወልጄ ያደግኩት ወጥ ስቴዲየም አካባቢ ነው እና ብዙ ጊዜ የመገልበጥ ስራዎችን ይሰራ ነበር። አካባቢዎችን ይሰራ ስለነበረ ዋይናት ለምን አንጀምረውም ሰርከስ የሚል ሀሳብ ያዝን። አለማየሁ የሚባል ልጅ ከአዲስ አበባ መጣ። እሱ እንደዚህ ጂምናስቲክ ይሰራ የነበረ ልጅ ነው። እንደዚህ ሆነ በጋራ ሆነ ጀመር ነው። ያው ያኔ ብዙ እውቀት አልነበረኝ። ጃሪ ግን መመላለስ እድል ነበረኝ። ጃሪ ህጻናት ማሳደጊያ እየተመላለስኩ አርብ ሄዳለሁ፣ አርብን፣ ቅዳሜን፣ እሁድን እዚያው ማሳደጊያ ውስጥ ያለው ሰርከስ ትምህርት ቤት ጋር ይሰራሉ። ከዚያ ተመልሼ ከሰኞ እስከ አርብ ያለው ደግሞ ደሴ ላይ ይሰራሉ። እያደረግን ነው ሰርከስ የተመሰረተው።
2: ሰርከስ ኢትዮጵያ ለእነሱ ስልጠና በመስጠትም ሆነ የሰርከስ ቁሳቁስ በማቅረብ ትልቅ አስተዋጽኦ አድርጎልናል ይላል አንተነህ። ታዲያ ሰርከስ ደሴ እንዲህ ጥሩ ጅማሮ ከነበረው ለምን ለ11 ዓመታት ያህል ተቋረጠ?
3: የነበረው ወቅታዊ ሁኔታ ደሴ ከተማ ላይ በዛን ዘመን የነበረው የኪነ ጥበባት እንቅስቃሴ አንድ ላይ ነበር የከሰመው። አንድ ላይ ማለት ያኔ ብዙ ድጋፎች አልነበሩ። የኛ ትልቁ ጠላይ የነበረው ሰርከስ ኢትዮጵያ ፌል ካደረገ በኋላ የእኛም ቡድን እዚህ ከተማው ላይ የነበረው ነገር አስቻይ ሁኔታ አልነበረም ስራ መስራት የምንችልበት።
2: ይሁንና ሰርከስ ደሴ አቅሙን አጠናክሮ እንደ አዲስ መመለስ ችሏል። በርካታ የሰርከስ አሰልጣኞችና የሰርከስ ቡድን ከጎኑ እንደሆኑ አንተነህ ስም እየጠራ ያመሰግናል። በአጠቃላይ በአሁኑ ሰዓት ሰርከስ ደሴ 75 አርቲስቶች አሉትም ይላል።
3: እኛ ሰርከስ ደሴ ላይ ሰርከስ ትምህርት ቤታችን ላይ ልጆች የምንቀበለው እድሜያቸው ከ10 ዓመት ጀምሮ ወደ ላይ ያሉ ሁለቱንም ጾታ ወንድም ሴትም እንቀበላለን። ልጆቹ ግን ወደ ሰርከስ ትምህርት ቤት ሲመጡ የመጀመሪያ እንደ ፕሮሲጀር ያስቀመጠው ምንድን ነው? አንደኛ የልጆቹ ኢንተረስት ነው፣ ሰርከስን ለመስራት ፍላጎት ይፈልጋል። ሁለተኛ እናት ወይ አባት፣ እህት ወንድም አጎት ምናምን አይቻልም፣ እናት ወይ አባት ልጆቹን ይዞ መጥቶ ማስመዝገብ ይጠበቅበታል። እኛ ጋር ሲመጡ ልጆቹ ስንት ሰዓት ትሬኒንግ ይገባሉ፣ ስንት ሰዓት ይወጣሉ፣ ምን ይሰራሉ፣ እነማን ጋ ነው የሚሰሩት፣ የት ቦታ ይሰራሉ የሚለውን ቤተሰብ በትክክል ባይ እናደርጋለን። ተዘጋጅ ትልቅ አዳራሽ አለን፣ መንግስት የፈቀደልን ወጣት ማዕከል አለ፣ እዛ ነው የምንሰራው። የግድ ወላጅ ቤተሰብ ወይም ደግሞ አሳዳጊ እንዲመጣ እናደርግና ልጆቹን እንቀበላለን። ልጆቹን ስንቀበል ያለምንም ክፍያ በነጻ ነው ልጆቹን የምናሰለጥነው፣ ምክንያቱም ትውልድ ማዳን ላይ ነው የምንሰራው።
2: የሰርከስ አርቲስቶቹ መቅደስና ቴዎቢስ ተወላጆች የልጆቻቸውን ፍላጎት ባያሟሉ ኖሮ ዛሬ ወጣቶቹ ይህንን እድል አያገኙም ነበር። ከኢትዮጵያ ውጪ ችሎታቸውን ሲያሳዩ የመጀመሪያ ጊዜያቸው ነው። ለዚህ የበቃሁት ስራዬ ብዬ ቀን በቀን በመስራቴ ነው የምትለው መቅደስ ሌሎችም እንዲጠነክሩ ታበረታታለች።
4: ሲጀመር ሰርከስ ለሁሉም ሀገራት ይጠቅማልና ብዙ ሰዎችን ሰርከስ ቢሰሩ ብዬ ይመክራሉ።
2: ወደፊት ምን ማድረግ ነው የምትፈልጊው?
4: በቃ አሁን በያዝኩት ስራ ትልቅ ዓለም ዙሪ ሀገርን ማስታረቅ።
2: ቲዮቢስታን ብትሆን በዚህ ልትገፋበት ትፈልጋለች። ከቤታቸው እሷ ብቻ አልነበረችም ለሰርከስ ፍቅሩ የነበራት።
4: እኔ እናቴ ነበር የገባ ነው፣ ግን ቤተሰቦች ስላልፈቀዱላት ለእሷ ያው እኔ ከእሷ አንስ ስለነበር ከዛ እኔ ነኝ አሁን ከቤተሰቡ ይቻል።
2: እንግዲህ ጊዜ ቢወስድም ያው ቤተሰቦችን ማሳመን ችለሻል። እና ለሌሎች ወጣቶች እንደዚህ ቤተሰቦቻቸው ምናልባት መጀመሪያ ላይ አይሆንም ለሚሏቸው ምን ትመክሪያለሽ? ለወላጅም ሆነ ለወጣቶች
4: ቤተሰቦችም ያው ለልጆቻቸው እንዲፈቅዱ፣ ልጆች ደግሞ በደንብ ሰርተው ማለት የሰርከሱን ጥቅም ምናምን እንዲያሳዩ ነው። ቤተሰቦች መጀመሪያ ጊዜ ማለት ጥቅሙ ምን እንደሆነ ምናምን ስለማይረዱ ሰርከስ ምናምን እንደሆነ እስከሚገባቸው ድረስ ተስፋ በመቁረጥ እንዲሰሩ ነው።
2: የሰርከስ ደሴ ዳይሬክተር አንተነ ጌታቸው እንደገለጸልን ብዙውን ጊዜ ወላጆች የማይፈቅዱበት ምክንያት የስልጠናው ሰዓት አመቺ ባለመሆኑ ነው።
3: የትምህርት ሰዓታቸውን በማይነካ ሰዓት ነው ሰርከስ ትሬኒንግ የሚያደርጉት ልጆቹ ማለት ነው። ቀኑ 10 ሰዓት ሊጀምርና ማታ 1:30 አካባቢ እንጨርሳለን። ያ ማለት አብዛኛው ተማሪ ከትምህርት ነጻ የሚሆንበት ሰዓት ስለሆነ ማለት ነው። ግን ወደ ቤታቸው ሲመለሱ በጣም መሽቶ ስለሚመለሱ አስቸጋሪ ነው። ያንን ቋሚ አዳራሽ ሰርከስ የራሱ የሆነ አዳራሽ ብናገኝ የተዋስ ተማሪ ከርሊ 8 ሰዓት ገብቶ እስከ 11 ሰዓት ሰርቶ የሚወጣበት ከተአስማሪ ስምንት አገልቶ አርሊ ሊወጣበትን ነገር መስጠን ይችላልን ብያስባለሁ። ሱሩሱን እንደ ከተማ አስተዳደሩ ቫልዩ ይሸጣው ብያስባለሁ።
2: እስካሁን ድረስ ሰርከስ ደሴ ምን አሳካ ምን ደረጃ ላይ ይገኛል ትላለ?
3: ሰርከስ ደሴ ገና እንትን ላይ ነው፣ ጉዞ ላይ ነው። ይህንን አሳካን የምንለው ነገር ብዙ አይደለም። እንደ ጅማሮ ወደ ኢንተርናሽናል ማርኬት መግባታችን አንድ ትልቅ ፕሮግረስ ነው። ግን እዚህ ላይ ብቻ አይቆምም። ማለት አራት ልጆች ላይ ብቻ አይቆምም። ከፍተኛ ቁጥር ያላቸው ልጆች አምርተን ወደ ኢንተርናሽናል ማርኬት እናስገባለን። ትንሽ ሚሊዮነሮች እንፈጥራለን ብዬ አስባለሁ ከእግዚአብሔር ጋር።
2: ምናልባት ብታብራራልኝ እነሱ ልጆች አራቱ ልጆች እንዴት እድሉ ሊያገኙ ቻሉ?
3: በምርጫ ሳይሆን ሰርከስ ብዙ ጊዜ ይሄ ኢንተርናሽናል ስቴጅ የሚወጣው በካምፓኒዎች ፍላጎት ነው። ፍላጎት ላይ የተመሰረተ ነው። የልጆች የስራ ብቃት ብቻ ሳይሆን የሚፈልጋቸው ካምፓኒ የሚፈልገው አክቲቪቲ ይኖራል፣ ወይም ደግሞ የሚፈልገው ዲሲፕሊን ይኖራል። ያንን ዲሲፕሊን እንደ አጋጣሚ እኛ ልጆች በተሻለ መንገድ እየሰሩት ነበረ። ካምፓኒው እሱን መረጣቸው፣ እነሱ ሄደዋል።
2: ያው ውጭ ሀገር ድረስ የተላኩ ልጆች አሉ። እስካሁን ከአገር ቤት ውጭ የት አካባቢ ትርኢት አሳይታችኋል?
3: ሁለት ቦታ ሄደናል። አንዱ ትርኢት ሳይሆን አንደኛው ስልጠና ነው። ቻይና ውጫው አክሮባቲክ ስኩል የሚባለው ይሄ ኢንተርናሽናል አክሮባቲክ ስኩል ላይ አንድ አርቲስት ልከን ስልጠና እንዲወስድ አድርገናል። የሁለት ወር ነው። እሱም እንደ ናሽናል እንደ የኢትዮጵያ ሰርከስ ጥምረት የመጣብን ነበረ። እሱን ግን እንደ አማራ ክልል እኛ ለደሴ ከተማ ተገኝቶ ልጅቱን ልከን እዛ እንዲሰለጥን አድርገናል።
2: በዓለም አቀፍ ደረጃ ይበልጥ ተወዳዳሪ ለመሆን ግን አንዳንድ ክፍተቶች እንዳሉ አንተነህ ጌታቸው ሳይገልጽ አላለፈም። ከነዚህም አንዱ ቁሳቁስ ነው። አብዛኛው ቁሳቁስ ኢትዮጵያ ውስጥ አለመገኘቱ ነው ትልቁ ፈተና ይላል። የተቀረውን አሰልጣኞችም ሆኑ እንደ መቅደስና ቲዮቢስት ያሉ የሰርከስ አርቲስቶች ጠንክሮ ለመስራት ፈቃደኛ ናቸው። በሰርከስ ደሴ ላይ ያተኮረው የወጣቶች ዓለም ዝግጅት የእስካሁኑ ነበር። ለዝግጅቱ ልደት አበበ ነኝ። መልካም ሳምንት።
0: ጠቅላላው ስርጭታችንም ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩት። አጭር የማጠቃለያ ዜና ላሰማችሁ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የግዳጅ ምልመላና የጦርነት አዋጁን ይሰርዝ ሲል ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሁማን ራይትስ ዎች በቅርቡ ያወጣውን መግለጫ ውድቅ አደረገው። የህወሓት ቃል አቀባይ እንደሚሉት የሁማን ራይትስ ዎች መግለጫ ተጨባጭ ሁኔታውን ያገናዘበ አይደለም። የፕሬዚደንት ዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ የሚኖሩ 350,000 ሃይቲያውያንና 6,000 ሶሪያውያን ከአገር በግዳጅ እንዳይባረሩ ከለላ ይሰጥ የነበረውን ህግ ለመሰረዝ የጀመረውን እቅድ የዩናይትድ ስቴትስ ጠቅላይ ፍርድ ቤት እንደሚደግፍ ትናንት አስታወቀ። የዛሬው ጠቅላላው ስርጭታችን እስካሁኑ ነበረ። በያላችሁበት መልካም የሳምንት መጨረሻ